0: እቲ ስዒቡ ዝነበረ ስልጣነ ኣስተምህሮት ቤተ ክርስቲያን ናብኡ እተመልሰሉን ብድሆታት እዩ። ኣብዚ ግዜ እዚ እውን ኣብዚ ምዕብል ዘሎ ሰብ ዝሰርሖ ኣስተውዕሎት ንደቂ ሰባት ንምዕቃብ ዝዓለመ ዓዋዲት መልእኽቲ ግሩም ሰብኣውነት ብምጽሓፍ እንቃለሶ ዘለና እዩ። ኣብ ዝተፈላለዩ ኣኼባታት ከም ዝተዓዘብክዎ ብድምፂ ርእሰ ሊቃነ ጳጳሳት ኣቢሌ ወንጌል ተስፋ ንደቂ ሰብ ብምስባኽ ንኣሉታዊ ሳዕቤናት ናይቲ መታለሊ ዝኾነ ሞዴል ምዕባለ ኣጸቢቕና ንምቅላሱ ንፍትን ኣለና። ክንሰምዕ ኣድላይ ምዃኑ ድማ ተረዲኡና ኣሎ። እዚ ድሌት እዚ ኣብቲ ክሰምዖ ዝኽኣልኩ ብዙሕ ምስክርነታት ሓደሓደ ግዜ ዝትንክፍ ሓደሓደ ግዜ ድማ ሃናፂ ምስክርነት ኣብ ገጽቶም ዝረኸብክዎም ንኣሽቱን ዓበይትን ሰባትን ድኻታትን መሳኪንን እውን ተዓዚበ ኣለኹ። እቲ ኣብ ሓደ ቁምስና ደብዳቤኡ ዘንበበለይ ህፃን ገለ ግዳያት ዓመፅ ክስምዑ ዝደልዩ እቶም ኣብ ቤት ማእሰርቲ ዝጽበዩን ዝነበሩ እሱራት ብጭንቀትን ድሌታትን ዝተመልኡ መንሰያት ኣብ ደሴታት ካናሪ ኣብ ዝርከብ ማእከል መቐበሊ ስደተኛታት ዝርከቡ ስደተኛታት በጺሐን ተዓዚበን ኣለኹ። ኣብተን ናይ መወዳእታ መደባት ዑደትና ዝነበራ ደሴታት ካናሪ ምሉእ ምስትውዓል ክህልወኒ ዝገበረ ኣባኡ እዩ ዝነበረ። በቲ ሓደ ሸነኽ ጂኦግራፋዊ ኣቀማምጣ እተን ደሴታት እዩ ዝነበረ። በቲ ኻልእ ሸነኽ ከዓ ብምኽንያት እቲ ብቐንዱ ካብ ኣፍሪቃ ዝመጹ ብዙሓት ግዳያት ስደተኛታት እትቕበል ናይቲ ኸባቢ ቤተ ክርስቲያን ክውንነት እዩ። እቲ ናይ ስደት ተርእዮ እተሓላለኸን ህያውን ነንሕድሕዱ እተተሓሓዘን መደባትን ስጉምትታትን ከም ዘድልዮን ንፈልጥ ኢና። እዚ ትርጉማት እዚ ግን ሓደ እተፈልየ ዝሰፍሐ ኣረኣያ ክህልወና ይኸፍት ኣሎ። እዚ ድማ ከመይ ጌርና ንወንጌል ከም ብሓድሽ ከነንብቦ ከም እተጸዋዕና ንኽርዳእ ዘኽእለናን ንውህበት ባህልና ንሓድሕድና ንምልውዋጥን ብፍላይ ከዓ ፍረ መልእኽቲ ክርስቶስ ኣባኡ ዘፍረዮ ውፅኢት ክንርዳእ የኽእለና ኣሎ። ሓደ ካብዚ ፍረታት እዚ ድማ ኣብ መንጎ ሰባትን ህዝብታትን ዝግበር ዘተዩ። እዚ ኸዓ ንስነ ምግባራዊ ስርዓታት ሓድሕድና ንኽንፈልጦን ከነማስወሉን ዘኽእለና ናይ ሕውነት መንፈስ ምርካብ እዩ። እዚ መንገዲ እዚ ቀሊል ኣይኮነን። ሰናይ ፍቓድን ሓገዝ ኣምላኽን ዝሓተት እኳ እንተኾነ ናብ ስልጣነ ፍቕሪ ዝመርሕ መንገዲ እውን እዩ። ዝኸበርኩም ኣሕዋትን ሓትን ጭርሖ ናይ ዝሃዋርያዊ ጉዕዞና ዝነበረ ኣልእሉ ኣእይንቲክሙ ኣዒንትኹም ኣልዕሉ ዝብል እዩ ዝነበረ። እዘን ቃላት እዚኣተን ጐይታናን መድሓኒናን ኢየሱስ ክርስቶስ ነቶም ቀዳሞት ደቀ መዛሙርቲ ኣብ ሰባትን ኣብ መንጎ ህዝብን ባህጊ ህይወትን ሓቅን ምልኣትን ክርእዩ ክምህሮም እንከሎ ዝበለን ቃላት እየን። ጐይታ ፈለማነ እዘን ቃላት እዚኣተን ይደግመን ኣሎ። ኣነ እውን ኣብዚ ሃዋርያዊ ዑደት እዚ ብጸጋኡ ተሰኒየየ። ሎሚ ነዚ ጻውዒት እዚ ከካፍለኩም እደሊ። ኣዒንትና ነልዕል፣ ንብጻይና ንሰባት ንዓለም ብዓይኒ ኣምላኽ ማለት ብፍቕርን ብኣኽብሮትን ብርሕራሕን ክርእያ ካብ ኢየሱስ ንምሃር። ኣብ መወዳእታ ንዅሎም እቶም ነዚ ሃዋርያዊ ጉዕዞ ዕውት ክኸውን ዝጸሊኹም ብፍላይ ከዓ ነተን ኣብ እስጳኛ ኣዝዩ ዝምስገን ኣገልግሎት ዝፍጽማ ዘለዋ ብዙሓት ደናግል ከመስግነ ንደሊ። እቲ ዝዘራእክዎ ዘርኢ ብዙሕ ፍረ ምእንቲ ኽፈሪ ብኣማላድነት ቅድስቲ ድንግል ማርያም ንጸሊ። እግዚኣብሔር ይሃበለይ።
1: ክቡራትን ክቡራን ሰማዕትና ስለ ምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ።
2: يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 22 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰለስተ ህየንተ ናይ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደዝ ህየንተ ናይቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓልን ንብፁእ ካርዲናል ኩርት ኮኽ ህየንተ ናይቲ ብዛዕባ ጉዳያት ሓድነት ክርስትና ዝሓልን ንብፁእ ካርዲናል ጆርጅ ጀይኮብ ኮዋካ ህየንተ ናይቲ ብዛዕባ ጉዳያት ኣብ መንጎ ሃይማኖታት ዝግበር ዘተ ዝሓልን ቅዱስ ኣቦና ንጠቕላል ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ንብፁእ ካርዲናል ማርዮ ግሬችን ንሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ቼችያ ንብፁእ ሊቀ ጳጳሳት ኤውጄኔ ማርቲን ኑገንትን ንኣባላት ማሕበር ምትሕግጋዝ ጅሮም ሎጄንን ንተሳተፍቲ ክረምታዊ ኣውደ ሕፃናት ሃገረ ቫቲካንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ቤት ጽሕፈት ውጥን መግቢ ዓለም ከም ዝበጽሑን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ሰነ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ኣብ ከተማ ፓቪያ ናብ ዝርከብ መቓብር ቅዱስ ኣጎስጢኖስ ዝርከበሉ ቤተ ክርስቲያን ዘካየድዎ ጉስነታዊ ምብጻሕ ርእሰ ሊቃነ ጳጳሳት ናብ ስፍራ ልደት ቅድስት ፍራንቸስካ ካቪየር ካብሪኒ በጺሖም ዘካፈልዎ ቃለ ምዕዳን ቅዱስ ኣቦና ኣብ ከተማ ፓቪያ ምስ ጳጳሳትን ካህናትን ሲቪላውያን መራሕትን ምእመናንን ዘካየድዎ ርክብ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ሰነ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 21 ሰነ ልክዕ ፍርቂ መዓልቲ ኣብ ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ክርስቲያን ምእመናን ንተልኽኦም ኣብ ብሕታዊ ርክብን ኣስተንትኖን ስር ክሰዱ ተማሕጺኖም ካብቲ ምስ ክርስቶስ ዘለዎም ጥቡቕ ርክብ ብርታዓየ ብምርካብ ኣብ ኩሉ ኩነታት ብተስፋን ብፍቕርን ብጽንዓትን ወንጌል ክምስክሩ እውን ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘዕረግዎ ጸሎት መላእከ እግዚኣብሔር ንክርስቲያን ምእመናን ሓቀይና ወንጌላዊ ተልእኾ ካብ እስትራቴጂን ወይ ቴክኒካዊ ስራሓት ዝርከብ ዘይኮነስ ካብ ጸሎትን ስቕታን ኣስተንትኖን ዝምዕብል ከምኡውን ኣብ ብሕታዊ ርክብ ምስ ክርስቶስ ከም ዝምንጩ ኣዘኻኸርዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ናብ ስብከተ ወንጌል ዝለኣኸሉ ካብ ወንጌል ማቴዎስ ዝተወስደ ናይ ዕለቱ ንባብ ብምስትንታን ኣብቲ ጐይታ ዘቕረበሎም ጻውዒት ከተኵሩ ተላበውዎም። ነዚ ኣብ ጸልማት ዝነግረኩም ዘለኹ ብብርሃን ስበኽዎ፣ ነቲ ብሕሹኽሹኽ ዝሰማዕኩምዎ ኸኣ ኣብ ናሕሲ ወጺኢኩም ስበኹ ክብል ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ነገሮም። ርእሰ ሊቃነ ጳጳሳት ልዮን ኣስተንትኖኦም ብምቕጻል ኣብ መንጎቲ ብብሕቲ ዝስማዕን ብግህዶ ዝእወጅን ወንጌል ዘሎ ፍልሊ ኣተኲሮም ብምስትንታን ድማ ወንጌል ብተኣማንነት ክእወጅ ዝኽእል ንመጀመርታ ግዜ ብብሕቲ ምስ እንምኰሮ ጥራይ ከም ምዃኑ ገለጹ። ወንጌል ምስባኽ ብቐዳምነት ነፍስ ወከፍ ፍሉይ ዝኾነ ብሕታዊ ምርኻብ ምስኡ ምክፋል ምዃኑ የዘኻኽረና ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ውፅኢታውነት ክርስትያናዊ ምስክርነት ብቐዳምነት ኣብ ሜላታትን ጥሪትን ዘይኮነስ ኣብ ተግባር መንፈስ ቅዱስ ኣብ ቅንዕና ናይቲ ኣመንቲ ንጸጋ ኣምላኽ ዝህብዎ ምላሽ ከም ዝምርኮስ ገለጹ። ብርታዓየ ናይ ዝኾነ ይኹን ሃዋርያ ካብ ቴክኒክን ናውትን ሓሊፉ ካብ ዕዮ መንፈስ ቅዱስ ካብ ሓቅነት እቲ ንህቦ መልስን እዩ ዝመጽእ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ንትምህርቲ ቅዱስ ቶማስ ዘኣኩናስ ብምዝካር ስብከት ክብሃል እንከሎ ነቲ ዘስተንተናዮ ንኻልኦት ምትሕልላፍ ማለት ከም ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ወሲኾም ነቲ ኣስተንትኖ ናይቶም መንፈሳውያን ሰባት ጥራይዩ ዝብል ሓሳብ ብምንጻግ ኣስተንትኖ ንሒደት ቅዱሳን ወይ ፈለስቲ ሰብ ፍሉይ ህይወት ጥራይ እተሓፅረ ፍሉይ ተመክሮዩ ኢልና ክንሓስብ የብልናን ብምባል ኣመልከቱ። ኣብ ክንድኡስ ነፍሲ ወከፍ ክርስትያን ንኣምላኽ ንምስማዕ ንሓጐስን ሻቕሎትን ብሕድሪ ናብ ኣምላኽ ንምውፋይን ከምኡ ውን ኣብ ቅድሚኡ ንዘሎ ህይወት ንምግምጋም ኣብ መዓልታዊ ሓላፍነታት ብስቕታ ከስተንትን ተጸዊዑሎ ክብሉ እውን ተላበዉ። ቅዱስ ኣቦና ቀጺሎም ከምዚ ዝኣመሰለ እዋናት ንምእመናን ዝያዳ ኣብ ጽኑዕን ንቑሕን እምነት ንኸዓብዩን ኣብ ኩሉ ኩነታት ብርሃን ወንጌል ከንጸባርቑ ዘኽእሎም እሙናትን ናጻን ደቂ መዛሙርቲ ንክኾኑ ዝሕግዞም ከም ምዃኑ እውን ኣስመሩሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ናብቲ ታሪኻዊ ትሕዝቶ ወንጌል ማቴዎስ ምልስ ብምባል እዚ ወንጌል እዚ ነቶም ጽልእን መስጎግትን ዘጋጥሞም ማሕበረሰባት ከም ዝዛረቦም ኣዘኻኺሮም። እቶም ቀዳሞት ክርስትያን ሎሚ እውን ኣብ ገሊኡ ክፋላት ዓለም ንዝርከቡ ምእመናን ዘጋጥሞም ዘሎ ብዙሕ ብድሆታት ኣመልኪቶም እውን ኣስተንተኑ። ተስፋ ምቑራጽን ድኻምን ወይ ፍርሒ ንኽዕብልል ዘጋጥም ዘሎ ፈተናታት ዓብዪ እዩ በሉ። ኣስዕብ ኣቢሎም ድማ ሕጂ እውን እቲ ሽዑ ዝነበረ ትምህርትታት ኢየሱስ እሙናት ኮይንና ቃሉ ምስባኽ በዳሂ እዩ። ንጽሊ ብፍቕሪ ንትዕቢት ብትሕትና ንተስፋ ቝርጸት ከዓ ብትዕግሥቲ ምላሽ መሃብ በዳሂ ኮይኑሎ በሉ። በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት ንክርስትያን ምእመናን ምስ ጐይታ ጥቡቕ ርክብ ምምስራትን ኣብ እምነት ሱር ምስዳድን ተልኾኦም ከዕምቑ ኣተባብዕዎም። እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሓሴት ዘርእስታ ሓዋርያዊት ምዕዳኖም ንዝመሃርዎ ትምህርቲ ኣቃልሑ።
1: ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ዕለት 21 ንሰነ ሰንበት ፍርቂ መዓልቲ ድሕሪ ዝዓረጎ ጸሎት መልኣከ እግዚኣብሔር ዓለምለኻዊ መዓልቲ ስደተኛታትን ተመዛበልትን ምዃኑ ከም ዝዘከሩን ነቶም ኣብ ብራዚል ብዘጋጠመ ሓደጋ ማኪና ዝሞቱ ከም ዝጸለዩን ነቶም ኣብ በቅርዓት ቅዱስ ጴጥሮስ ንዝተረኽቡ ኣባላት ጴንጠቆስጣዊት ቤተ ክርስትያን ድማ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔር ዕለት 21 ንሰነ ዓለምለኻዊ መዓልቲ ስደተኛታት ምዃኑ ብምዝካር ነቶም ካብ ኣሳዶን ኣድልዎን ዓመፅን ግጭትን ክሃድሙ ተገዱስ ሰባትን ምዕቋብ ሓድሽ ተወፋይነት ክህሉ ፀውዒት ኣቕሪቦም መበል 75 ዓመት ዝኽሪ ናይቲ ኣብ 1951 ዓመተ ምሕረት ብዝተኸተመ ውዕል ዝቆመ ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ንምዝካር መሰላት ስደተኛታትን ምሕላውን ነቶም ካብ ሃገሮም ክወፁ ተገዱ ሕጋዊ ዕቁባ ንምሃብ ድሕሪ ካልኣይ ውግእ ዓለም እተመስረተ ኣህጉራዊ ስምምዐ ነባሪ ኣገዳስነት ከም ዘለዎ ኣጉሊሖም እዚ ኣገዳሲ ኣህጉራዊ ሰነድ ንምቓም ዘነቓቕሐ መንፈስ ሎሚ ንሕልና ነቶም ናይ ሃገራት ሓላፍነት ዘለዎም ሰባት ከበርህ ተስፋ እገብር ቢሎም ኣብ ቅድሚ ስቓይ ደቂ ሰብ ዘይምግዳስ ኣማራፂ ከም ዘይኮነ ኣጉሊሖም ካብቶም ዕቁባን ድሕንነትን ዝደልዩ ሰባት ኣገዳስነታት ገዛእ ርእሱ ከረሐቕ ዝኽእል የሎን ሕብረተሰብ ነቶም መስጎግቲ ዘጋጥሞም ሰባት ብሰላምን ብኽብረትን ምእንቲ ክነብሩ ንመጻኢ ብተስፋ ምእንቲ ክጥምቱን ክቕበሎምን ከእንግዶምን እተባብዕ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ነቶም ካብ ብራዚል ዝመፁ ኣብቲ ጸሎተ መልኣከ እግዚኣብሔር ንዝሓበሩ ኣብ ዘቕረቦ ሰላምታ ኣብ ዘቐረባ እዋን ኣብ ሰሜናዊ ምብራቅ ግዝኣት ሰራ ዘጋጠመ ናይ መገዲ ሓደጋ ህይወት ብዙሓት መንእሰያት ከም ዝጠፍአ ብምዝካር ምእንቲ እቶም ቅድሚ ሒደት መዓልትታት ኣብ ግዝኣት ሰራ ብሓደጋ መገዲ ዝሞቱ መንእሰያት ጸሎተይ ከረጋግፅ እደሊ ቢሎም እቲ ዘሕዝን ፍጻመ 7 ኣባላት ሻሂ ኩዕሶ ስኪዐት ዝርከብ ከብዎም ካብ 15 ክሳዕ 22 ዓመት ዝዕድሚኦም ተምሃሮን ምሩቓትን ካብ ሓያሎ ኣብያተ ትምህርቲ ብራዚል ከተማ ዥዋዚሮ ዶ ኖርተ ዝመፁ ምዃኖም እውን ዜና ቫቲካን የዘኻኽር። ቅዱስ ኣቦና ንኣባላት እቲ ንልዕሊ 50 ዓመት ተወከልቲ ካቶሊካዊት ቤተ ክርስትያንን ማሕበረሰብ ጴንጠቆስጠን ብሓበራዊ ምርድዳእን ክርስትያናዊ ሕውነትን ዘጣምረ ኣህጉራዊ ካቶሊክን ጴንጠቆስጠን ጉባኤ ዘተ ሰላምታ ኣቕሪቦም ነቶም ኣብ كرحات قدس بيتروس ترخبو عبالات نايتي كلي آوي نايزة تشمع قلة ممرحة أولوت ممرحة أمنات يزبلت انتهمت كلبة متذكر أبا مونغوز أولوتن أمنات نزولة متأسسار بحبار المستنتان بفلاي أبزالو مزال عالم أكداس مخانو قليتهم إزي كلي آوزة تزي أبا مونغو كريستيان أبا مسكرنتن أقل قلوتن متحبارن زي التبابع زيادة مرددة نعمة معبال زعلمة إيو كم زبالو زينا فاتيكان أفليتو
0: رسالي كان باباسات ليون مبل أسر تربعات نابتاق دوس أغسط إنوز تقبر الله بيت خريستيان أبزبت حلو أوان بزعبا ألو تاوي الرأيان وشت أو بحرين أمل كيتوم نملكتات نايقزي من باب زلوا قداس النتن أغليحوم رسالي كان باباسات ليون مبل أسر تربعات زحلف قدام إلى تعيسرا سنة ناب كتما بافيا سميناوي إطاليا قزنتاو مبصحة كايدوم نافتا ابشامناي كفل زمن قدوس اغسطينوس زتقبر لا بيت خريستيان دبر قدوس بيتروس زوركاو سمايون بصيحوم اباو دما كابافيان كاملا كفل هاجر لومبارديان زمصو كاتوليكاويان مؤمنانن كهناتن ابالات صبو في هيوتن تمهارت زراكنتن باباساتن تراخيبوم رساليكا نبا باسات ليون دحر حصير صلوتن قرستات قدوس اغسطينوس دحر مسلامن نتوما باو ترخبو قال معدان اكافلووم رسالي كان باباسات كمز غلطوا اتا اپاويا تركة بيتا خريستيان حانتخاب تنت انتاو توفيت زلوان اقوان تخونت نملكتاتنا ايقزي كتنبب اتخيلي يابلو بتمسا سالوان اتوم نزهلو اوان بعينت انتاو امنت زعزابو سبات بتي زقات امومت اقامات تسفان خي قرصو زخيلوم عميق نباب كرخبو يخيلو يوم بلو بزم خنيات زي رسالي كان باباسات نتوم اباو ترخبو نغويتانان مدحنينان يسوس كريستوس كمسلوو اتبابعوهم قدوس النتوم وسيخوم دما اما اكل تسقمن زي مرردائن ملكوتاو حاليوت ابتوم كمعوافن عمبابان زا امسلو ترا فطرتات كعي خلو كرئن خيلنا كبلو انتلابوهم رسالي كان باباسات ليون ابتن ابكتما بافيا زركبا ابيات خريستيان زقاتم زلو بزوح حزوصنتن قدنتاتن افلطو هابلو انتخونا جن كلو نتفتاتنا اما اكل مالتنا بكريستوس مملاس ادلاي مخوانو ناقلحو بزي زي امن ما ازن زي تقباراتنا فحز بلن كموون ابقزار سنان ابسعرنان تراي زتكورك خوون كمزخيل اتنققو رسالي كان باباسات كمزقلتو زن عيو بيت خريستيان نام مسرتاو مسرتو ناي مملاس مسرح نقال كابتنا يزحالف مواقرن دحننتن محداق مالت كخوون كخيليوون بلو بزمخنيات زدما نتا اپاويا تركب بيت خريستيان اب تاريخ اتزبلت انقر اخبيرا خطر ايو اتبابعوا كم سرعات اوراتوريون اب زوبا لومباردي ام محبرسب نايت خبابي اقدا سقدز تساوتو زلو بقوم سنازم محادر ما اكلات من اسيات اب قل اوانات كا كم سينو داونت زامسلو حدست حسابات اب قبرمو عال يقصلو كم زلوون املكتو اتي ابنته بخبر برهان زنص ابارق زلو قدوس اغسطينوس املا از مسرح زي ممرحي كخون كم زخيل دما رساله كان باباسات غلصو قدوسنته موسيخوم اتي ابراب عاي كفل زمن زنبره كاب سمين افريكا زمص قدوس لعل خلو واغان قدامنتاتن وسات اونتن كمهرنا كم زخيلون حساباتو ماكافلو كابوشت اوي هيوتكا ناوصاي ايتو صا كبلو دما نتي قدوس اغسطينوس زصحافو اتحقينا امنت زرستا صحفت تقيسوم نابوسات اوي نفسخا تملس اتحقي ابوشت اوي سبعاونتيا اتنبر بلو رساليكا نباباسات ليون كم زغلصو زملخت زي لومون انتخونه عميق اغداسنت علو ابزا ادماساوي اغداسنت زلو عالم نغزار سنا نخينه طف ناوشتنا كنملسن كمون هيوتنا زمرحا ترغم نمدلاين نمركابن يحجزنا ايو كبلو قال معدانو مزازمو
1: كبراتنا كبران سمعتنا ازت كتاتلو زلخم زينا فاتيكان ايو رسالي كان باباسات اللي المبال عصر تربعته عبتو اللي بوتا قدست فرانسيس خافير كابريني دعز قبرو عدت نقدس لبزلو عطوة فاينت بمذكار نسدتين عطات قبرتو عقل قلوت ابناي لوم عالم نبيتا كريستيان ابنات كوين يقتل كم زلو يقلعو رسالي كان باباسات ليون على تسرع السنة اب عدى حمتي كابتو موريات لو كان وانجيل بيتا كريستيان زخونت قدست فرانسيس خافير ሃቪየር ካብሪኒ ድሕሪ ዘካይዶ ሃዋርያዊ ዑደት ዕለት 21 ሰነ ሰንበት ፍርቅ መዓልቲ ኣብ ቅርሓት ቅዱስ ጴጥሮስ ጸሎት መልኣከ እግዚኣብሄር ኣዕሪጎም ምሳብቅዑ ኣብ ዘስምዖ ቃል ነዛ ቅድስቲ ደጊሞም ብምዝከር ንህወታን ውርርሻኣን ንሓደ ካብቲ ኣብ ዘመናዊት ዓለም ዘሎ ወሳኒ ብድሆታት ንምፍታሕ ከም ኣብነት የቕርብዋ ፍራንቸስካ ካብሪኒ ንኣትላንቲክ ውቅያኖስ ሰጊራ ኣብ መወዳእታ ከዓ ናብ ቺካጎ ዝወሰዳ ናይ ተልእኮ ወንጌል ህወት ቅድሚ ምጅማራ ኣብ 1850 ዓመተ ምሕረት ኣብ ከተማ ፓቪያ ከም እተወልደትን ኣብ 1946 ዓመተ ምሕረት ቤተ ክርስትያን ቅድስቲ ቢራ ከም ዝኣወጀታን ናይ መጀመርታ ቅድስቲ ሕቡራት መንግስታት ኣሜሪካ ንምዃን ዝበቕዐት ፀኒሓ ድማ ቤተ ክርስትያን ቅድስቲ ጠባቅ ስደተናታት ዝብል መፀውዒ ከም ዝሃበታ ከም ዘዘኻ ኸሩ ዝሓበር ዜና ቫቲካን ኣስዒቡ ርእሰ ሊቃነ ጳጳሳት ልዮን ኣብ ቤተ ክርስትያን ቅዱስ ኣንቶኒዮ ኣባተ ከምኡ እውን ቅድስቲ ፍራንቸስካ ካፕሪኒ ቅርያት ኣብ ዝርከበሉ ድሕሪ ዝመርሕዎ ስርዓተ ስግደት ቅዱስ ቁርባን ኣብ ዝለገሶ ኣስተንትኖ ንናትያ ቅድስቲ ካፕሪኒ ክብሪ ክህብ እየ ዝመፅእ ኩብ ኢሎም ነቶም ኣብ ቤተ ክርስትያን ንተኣኪቦም ዝነበሩ ምእመናንን ኣብቲ ከባቢ ዘለዉ ሰበ ስልጣን በርገሳውያንን ሃይማኖታውያንን ኮላይ ናይ ሰበኻ ሎዲ ጳጳስ ማውሪትዮ ማልቬስቲቲ ሰላምታ ኣቕሪቦም ከም ዘስመሩሉ ይሕብር ቅድስቲ ካብሪኒ ናይ መወዳእታ ዓመታት ህወታ ኣብታ ርእሰ ሊቃነ ጳጳሳት ልዮን መበል 14 እተወለዱላን ዝዓበዩላ ንከተማ ቺካጎ ከም ዘሕለፈቶን ነዚ ምትእስዛር እዚ ብምዝከር ንህዝቢ ሳንታንጀሎ ሎዲጂያኖ ስለቲ ዝገበርሎም ምዉቕ ኣቀባብላ ኣመስጊኖም እታ ኣብቲ ከባቢ እትርከብ ቤተ ክርስትያን ወትሩ ንተካዒ ጴጥሮስ ዘርኣየቶ ዓሚቕ ፍቕሪ ድማ ንኢዶም ቅድስቲ ካብሪኒ መንእሰይ ኣባል ማሕበረሰብ ውፍ ህወት ብህወታ ኣብ ዝነበረትሉ እዋን ብቅዱስ ፍራንቸስኮ ካቪየር ተደሪኻ ኣብ ቻይና ልእኽቲ ወንጌል ኮይና ከተገልግል ትደሊ ከም ዝነበረትን ይኹን እምበር ብዛዕባ ናይ መወዳእታ ልኡካነ ወንጌል ኣሓት ቅዱስ ልቢ ዘኢየሱስ ብዝብል መፀውዕ ማሕበር ዝመስረተት ካብሪኒ ካብ ርእሰ ሊቃነ ጳጳሳት ልዮን መበል 13 መምርሒ ምስ ሓተተት እቲ መልሲ ናብ ምብራቕ ዘይኮነ ናብ ምዕራብ ዓለም ወንጌላዊት ኮንኪ ክትከዲ ዝብል መምርሒ ከም ዝሃብዋን ኣብቲ ግዜ እቲ ብሚልዮናት ዝቕፀሩ ኢጣልያውያን ኣብ ወፃኢ ሃገር ብፍላይ ከዓ ኣብ ሕቡራት መንግስታት ኣሜሪካ ዝሓሸ መፃእ ክረኽቡ ተሰዲዶም ከም ዝነበሩ ዝዝከር ኮይኑ ብርእሰ ሊቃነ ጳጳሳት ልዮን ንመበል 13 በቲ ካልእ ዓብዪ ሓዋርያ ስደተናታት ዝኾነ ቅዱስ ጆቫኒ ባቲስታ ስካላብሪንን ተተባቢዓ ኣብዚ ምንቅስቃስ ህዝብታት ዘተኮረ ሃዋርያዊ ኣገልግሎት ከም ዝሃበት የዘኻኽር ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዚ ወሳኒ እዚ ምልክት ዘመን ዘንበበ ዓሚቕ ኣብነት ምዃና ገሊፆም ካብሪኒ ልኡካኖ ወንጌል ባሕጋ ኣብቲ ፈለማ ዝሓሰበቶ ዘይኮነስ ኣብቲ ዝያዳ ዘድሊ ቦታ ክፍፀመ ከም ዘለዎ ተረዲኣ ንትእዛዝ ልዮን ንመበል 13 ኣኽቢራ ናብቲ ህሉ ኩነታት ኣቃልቦኣ ብምቕያር ስደት ካብቲ ኣብ ግዜ ካብሪኒ ዝነበረ ኣዝዩ እተሓላለኸ ማሕበራዊ ክስተት እኳ እንተኾነ ስደት ሓደ ካብቲ ንሕብረተሰብን ቤተ ክርስትያንን ዘጋጥም ዘሎ ኣዝዩ ህፁፅ ክውንነት ምዃኑ ቅዱስ ኣቦና ብምዝኽኻር እናቴ ፍራንቸስካ ሎሚ ብህወት እንተትነብር ነይራ ወንጌላዊ ልኡክነት መንፈሳ እንታይ ምበለና ልቢ ክርስቶስ ንልባ እንታይ ምበለ ዝብል ሕቶ ኣቅሪቦም ኣስዕበ ኣቢሎም ድማ ነቲ መልሲ ኣብቲ ንኩሉ መዳት ህወት ካብሪ ንዘነቃቅሓ መንፈሳዊ ምንጭ ማለት ኣብ ቅዱስ ልቢ እተገልፀ ፍቅሪ ክርስቶስ ዝርከብ ብምዃኑ ኣብሪሆም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣፍቀረነ ብዝብል ኣርእስቲ ዝለገስዎ ናይ መወዳት ዓውዲ መልእኽቶም እቲ ኣብ ልቢ ኢየሱስ እተገልፀ ሰብኣውን መለኮታውን ፍቕሪ ዝተወፈየ ምንባርኡን ብምዝኽኻር እዚ ተወፋይነት እዚ ነቲ ፍሉይ ናይ ተልእኮ ወንጌል ንጥፈታት ካብሪኒ ዝመርሖ ምዃኑ ቅዱስ ኣቦና ኣስተብሂሎም እቲ ማዕልያ ዘይብሉ ጉዕዞኣ ኣብያተ ትምህርቲ ኣብያተ ሕክምና መእለይ ዘኽተማትን ትካላት ግብረ ሰናይን ማሕበራዊ ዕዮ ጥራይ ዘይኮነስ ምስ ፍቕሪ ክርስቶስ ዓሚቕ ርክብ ከም ዘለዋ ዘርኢ መግለፂ እውን ምንባሩ የስተብህሉ እቲ ርእሰ ሊቃነ ጳጳሳት ኣነ ኣፍቀር ኮከብ ዝብል ኣርእስቲ ዝለገሶ ሃርያም ማዕዳን ንምስክርነት ካብሪኒ ኣብ ጎድን ምስክርነት ቅዱስ ጆቫኒ ባቲስታ ስካላብሪኒ ንፍቕሪ ልቢ ኢየሱስ ዝኾነ ይኹን ዕዮ ዝኾነ ይኹን መሬት ዝኾነ ይኹን ቁስሊ ርሑቐ ኣይኮነን ዝበለቶ ቃል ብምዝካር ርእሰ ሊቃነ ጳጳሳት ኣብ ጥቓ ኮዶይኖ ካብ ዝርከበ ቀዳማይ ቤት ማሕበር ደናግል ቅዱስ ልቢ ዘኢየሱስ ዝመፀ ናይ ቅድስቲ ካብሪኒ ቅሪት ልቢ ፊት ተራኺቦም እቲ ንሳ ዝተቐበለቶ መ መንፈሳዊ ውህበት ኣብዚ ማሕበራዊ ምክፍፋልን ሓድሽ ዓይነት ድኽነት ንዝመልኦ መዋእል ኣዝዩ ኣገዳሲ ምዃኑ ኣስሚሮም ንኣገልግሎት ስደተኛታት እተወፈየ ውህበት ተልእኮ ወንጌል ንላዕሊ ዝያዳ ኣገዳስነት ዘለዎ እንታይ ኣሎ ዝብል ሕቶ እውን ከም ዘቕረቡ ዜና ቫቲካን የመላኽት። ርእሰ ሊቃነ ጳጳሳት ኣብቲ ናይ ሓደ መዓልቲ ሃርያዊ ዑደቶም ንመንእሰያት እውን ኣብ ዘመሓላለፎ መልእኽቲ ንቅድስቲ ካፕሪኒን መንፈሳውነታን ዳግማይ ክረኽቡ ፍሉይ ፃውዒት ብምቕራብ እቶም ታሪክ ዳግማይ ዝረኽብዎ በታ ጸሎትን ግብርን ብዘደንቕ መገዲ ዘጣመረት ጓል ቤተ ክርስቲያን ክማረኹ ከም ዝኽእሉ ዘለዎም ርግፅናነት ኣካፊሎም ካፕሪኒ ኣብ ጸሎት ሱር ሰዲዳ ኣብ ፍቕሪ ክርስቶስ ስለ ዝተሓለት ዘደንቕ ናይ ኣገልግሎትን ፅንዓትን ክእለት ኣማዕበለት ህወታ በቲ ዝመስረተቶ ማሕበር ደናግል ኣቢላ በቲ ዘበርትዓኒ ንኩሉ ክገብር እኽእል እየ ዝብል መንፈሳዊ መርሒ ቅዱስ ጳውሎስ ዘንፀባረቐ ምዃኑ ብኣፅንዖት ከም ዝገለፁ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ናብቲ ኣብቲ ከባቢ ናብ እትርከብ ቤተ ክርስቲያን ሎዲ ብምቕናሕ ነቲ እታ ኣዝያ ውሪትን ቅድስትን ኣባላ ዝኾነት ቅድስቲ ካፕሪን ዘንፀባረቐቶ ሰናይ ተግባር ማለት ፍቕሪ ንክርስቶስ ቅንኣት ወንጌላውነት ንድኻታት ልግስን ንወንጌል ተኣማንነትን ከተንፀባርቕ ዘለዎም ተስፋ ብምግላፅ ንምስክርነት ካብሪኒ ምስቲ ቤተ ክርስቲያን ንሲኖዳውነት ዘለዎ ተወፋይነት ኣተሓሒዞም ካቶሊካውያን ካብቲ ኣብ ማሕበረሰብ ክርስቲያን ዘሎ እተፈላለየ ውህበታትን ኣገልግሎታትን ተጠቂሞም ብሓድነት ክመላለሱ ኣተባቢዖም እቲ ኣብ 1880 ዓመተ ምሕረት ብካብሪኒ እተመስረተ ሕጂ ድማ ኣብ መላእ ዓለም ንጡፍ ዝኾነ ማሕበር ደናግል ልኡካን ወንጌል ቅዱስ ልቢ ዘኢየሱስ ብምዝካር ብመለታ ቤተ ክርስቲያን ንመንግስቲ ኣምላኽ ኣብ ምግልጋል ከም ኣብነት ጌራ ክትሪኦ ተማሕፂኖም ድሕሪ ልዕሊ 100 ዓመት ዕረፍቲ ቅድስቲ ካፕሪኒ መልእኽታ ኣብዛ ገና ብስደትን ምጥርጣርን ሰብኣዊ ስቃይን ዝመልኣ ዓለም ቤተ ክርስቲያን እትህቦ ምላሽ ካብቲ ንሳ ዝገበረቶ ማለት በቲ ናይ ልቢ ክርስቶስ ዝቕይር ፍቕሪ ክጅምር ከም ዘለዎ ዘዘኻኽር እዩ እንክብሉ ዝለግስዎ ኣስተንትኖ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
0: ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብቲ ኣብ ከተማ ፓቪያ ዝገበርዎ ጉስነታዊ ምብጻሕ ዜጋታት ንማሕበራዊ ረብሓ ሓላፍነት ክስከሙ ተማሕፀንዎም ነታ ከተማ ድማ ከም ህያብን ዕዮን ገይሮም ገለጽዋ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ቀዳም ዕለት 20 ሰነ ናብ ከተማ ፓቪያ ኣብ ዝገበርዎ ጉስነታዊ ምብጻሕ ንስቪላውያን ሰበስልጣንን ሃይማኖታውያን መራሕትን ምእመናንን ኣብ ሓደ ካብቲ ቀንዲ ኣደባባያት እታ ከተማ ተኣኪቦም ንዝጸንሕዎም ብዛዕባ ጽባቐ ከተማ ፓቪያ መደረ ኣካፈልዎም። እታ ከተማ ህያብን ዕዮን እያ ብምባል ድማ ሓወልትታታ፣ ኣብያተ ትምህርታ፣ መናብርተ ጥበባታ፣ ሆስፒታላታን ከምኡውን ማእከላት ቁምስናታትን ንሰብኣዊ ክብሪ፣ ትምህርቲ፣ ባህልን ሓድነትን ዘለዎ ሓባራዊ ቆራጽነት ከም ዘንጸባርቕ ገለጹ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም ዓሚቕ ትርጉም ናይታ ከተማ እትብል ቃል ኣጉልሑ። ነቲ ናይ ላቲን ሰርወ ቃል ቲቪታስ ዝብል ቃል ብምዝካር ንስጋዊ ቦታ ጥራይ ዘይኮነስ ንሰብኣዊ ማሕበረሰብ እውን ዘመልክት እዩ ክብሉ ኣስመሩሉ። ዜጋታት ንውልቃዊ ረብሓታት ኣብ ክንዲ ዝስዕቡ ንሓባራዊ ረብሓ ብሓባር ከዓዩ ከለዉ ሕብረተሰብ ከም ዝዕምብብ እውን ገለጹ። ርእሰ ሊቃነ ጳጳሳት ወሲኾም ዜጋታት ኩሉ ግዜ ዜጋታት እዮም ብምባል ህዝባዊ ህይወት ኣብ ማሕበራዊ ናይ ሓላፍነት ስምዒት ከም ዝምርኮስ ኣጉልሑ። ብዛዕባ ዘመናዊ ብድሆታት ብምስትንታን ከኣ ብዛዕባ እቲ እንታይ ገደሰኒ ዝብል ሲቪላዊ ምፍልላይን ኣጠንቀቑ። እዚ ድማ ንማሕበራዊ ቅርጺ ኣብ ሓደጋ ዘእቱ ምዃኑ ኣመልከቱሎም። ኣብ ክንዲኡስ ኣብ ህዝባዊ ህይወት ከም ብሓድሽ ተሳትፎ ክግበርን ህዝባዊ ቦታታት ከም መራኸብን ናይ ዘተ ቦታታት ከዕምብብን ዝኽእል ባህሊ ኣገልግሎት ክህሉ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ኣስዒቦም ንነፍሲ ወከፍ ነባሪ እዛ ከተማ ንድሕንነት እቲ ማሕበረሰብ ብሕታዊ መብጽዓ ክገብሩ ከም ዘለዎም እውን ጻውዒት ኣቕረቡ። ሎሚ ንነፍሲ ወከፍኩም ብዛዕባ ከተማና እግደስ እየ ኢልኩም ኣብ ውሽጢኹም ክትደጋግምዎ እዕድመኩም ኣለኹ በሉ። ርእሰ ሊቃነ ጳጳሳት ነዚ ሻቕሎት እዚ ምስ ሰባት ጥራይ ዘይኮነስ ምስቲ ዞባ እውን ኣተሓሕዝዎ፣ ነቲ ኣብ ከባቢ ፓቪያ ዘሎ ፍርያም ጎልጎልን ነቶም ምስ ፍጥረት ተሰማሚዖም ነታ መሬት ዝሓርሱ ወለዶታት ሓረስቶት እውን ንኣድዎም። بدحر زير ساليك أنا باباسات بزعباتي فليز بلا سنة تمهرتاوي لمدتات كتما بافيا انكستنتنو ناب منبرت باب التخطمان تمهارو عن ملس بمبال حساباتو ما كافلوهم حق اينا ما أكل تمهرتي كافلتات مئكابن لعليك خوون كم زلو وانقلزو نول كسبات ملو بملو معبالي كتبابعن ندك سب ما أكل سنفلتتاون أمروعون معبالي غيرو كقمتهم اللو وكبلوين التحساسبو كل عود فلتت مسحاد عينات كنكن زسما مع مخانو دم ما قلتو مدحانيت نا أكالات ودسب حقي نمحبراوي أكال فلسفنا دم ما نا تحساسبا ودسبيو زكنا خنبلو أسعب بيلومون نفلتت مسعب أم وداتو ندك سب زعب حق انفتحن ناب عميق حطوتاتي يوز مرحوم زما دايزي بلو رسالي كان باباسات ليون مبل عصر تربعته نتي منفساوي قعزو نخلو متوم مرداء زدليو أرآيا زخونة قدوس أغسطينوس تقيسوم أستنتنو زي باباسنا هيبو نتوم زتنعون زمهرون ترقوم زدليون زنقاقح تعوي هرفان كم زن تبارقوون غلزو هيواتو نتي عمانغو امنتن رتعو نتن زلو نباري زررب زمسكريو زدما قدوسنتهم كم زغلصو زين نصاصليو حدسب زي حسابن مرمرن كامن ايكلنيو اتزلع على رتعاوي حتوتات كا بزي امنات كبر ايكلنيو بلو رسالي كان باباسات ليون اسعيبم نافتا ابت خبابي تركب بيت كريستيان ملس بمبال نخلهم دق سبات تحقفن نتم زياده تشجروا اتغلغلن اتقبلن بيت كم زخونت غليصوم أبتا ختما بافيا تركب بيت خريستيان لعلو خلو اتوان امنتن منبر قبرسان ناين كتكوون تسوي عاكم زلا عمل كتولوم بفلاي كان دخاتاتن عرقاويانن اتقلقللو نسباتن اتقلقل كتكوون اللوا كبلو تلابو رسالي كان باباسات كتسيلوم اتوام ندحننات محبرسب عبر كتوز قبرو بزوحات ولنتيناتات امسقنووم أغل قلوتهم كم ملكتنا عيتاب سقاو تريت زي كونس بورزوين ناوين هابتام زخونت كتما مخانو بموسا قلتسوهم رسالي كان باباسات ليون مدر اوما مززام نتي اب سبيلاوي ارما كتما باويات تسأل مسكال زكيروم استنتنو زدما كم ملكتنا لعلي كم زخونة قلتسو تاريخ التاقتما اباد ما ساو واقا كريستياناو فقرت تمسرت مخانو كم ززخاخروين قلتسو زي تاريخ زي اب منغو زي غاتاتن محبراتن هزباو تكالاتن بيت خريستيانن تخطاتالي ولدوتاتن بمتحببار يتصحاف كم زلو بمملكات دما كالم اعدانوم دمدمو
1: كبراتن كبران سمعتنا سلام كتتالكم نمسكن ناي لامي مدب فنونا ابزي يزازم ابنات بحمد فنوك سابن الراق ببدحان سلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 22 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰለስተ ህየንተ ናይ ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደዝ ህየንተ ናይቲ ብዛዕባ ጉዳያት ዓንቀጽ እምነት ዝሓልን ንብፁእ ካርዲናል ኩርት ኮኽ ህየንተ ናይቲ ብዛዕባ ጉዳያት ሓድነት ክርስትና ዝሓልን ንብፁእ ካርዲናል ጆርጅ ጀይኮብ ኮዋካ ህየንተ ናይቲ ብዛዕባ ጉዳያት ኣብ መንጎ ሃይማኖታት ዝግበር ዘተ ዝሓልን ቅዱስ ኣቦና ንጠቕላል ዋና ጸሓፊ ሓፈሻዊ ጉባኤ ሲኖዶስ ጳጳሳት ንብፁእ ካርዲናል ማርዮ ግሬችን ንሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ቼችያ ንብፁእ ሊቀ ጳጳሳት ኤውጄኔ ማርቲን ኑገንትን ንኣባላት ማሕበር ምትሕግጋዝ ጅሮም ሎጄንን ንተሳተፍቲ ክረምታዊ ኣውደ ሕፃናት ሃገረ ቫቲካንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ቤት ጽሕፈት ውጥን መግባ ዓለም ከም ዝበጽሑን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 22 ሰነ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ዘካፈልዎ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መልኣከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ኣብ ከተማ ፓቪያ ናብ ዝርከብ መቓብር ቅዱስ ኣጎስጢኖስ ዝርከበሉ ቤተ ክርስቲያን ዘካየድዎ ጉስነታዊ ምብጻሕ ርእሰ ሊቃነ ጳጳሳት ናብ ስፍራ ልደት ቅድስት ፍራንቸስካ ካቪየር ካብሪኒ በጺሖም ዘካፈልዎ ቃለ ምዕዳን ቅዱስ ኣቦና ኣብ ከተማ ፓቪያ ምስ ጳጳሳትን ካህናትን ሲቪላውያን መራሕትን ምእመናንን ዘካየድዎ ርክብ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 22 ሰነ 2026 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስሞንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 21 ሰነ ልክዕ ፍርቂ መዓልቲ ኣብ ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ክርስቲያን ምእመናን ንተልኽኦም ኣብ ብሕታዊ ርክብን ኣስተንትኖን ስር ክሰዱ ተማሕጺኖም ካብቲ ምስ ክርስቶስ ዘለዎም ጥቡቕ ርክብ ብርታዓየ ብምርካብ ኣብ ኩሉ ኩነታት ብተስፋን ብፍቕርን ብጽንዓትን ወንጌል ክምስክሩ እውን ተላበዉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘዕረግዎ ጸሎት መልኣከ እግዚኣብሔር ንክርስቲያን ምእመናን ሓቀይና ወንጌላዊ ተልእኾ ካብ እስትራቴጂን ወይ ቴክኒካዊ ስራሓት ዝርከብ ዘይኮነስ ካብ ጸሎትን ስቕታን ኣስተንትኖን ዝምዕብል ከምኡውን ኣብ ብሕታዊ ርክብ ምስ ክርስቶስ ከም ዝምንጩ ኣዘኻኽርዎም። ርእሰ ሊቃነ ጳጳሳት ኣስዒቦም ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ናብ ስብከተ ወንጌል ዝለኣኸሉ ካብ ወንጌል ማቴዎስ ዝተወስደ ናይ ዕለቱ ንባብ ብምስትንታን ኣብቲ ጐይታ ዘቕረበሎም ጻውዒት ከተኩሩ ተላበውዎም። ነዚ ኣብ ጸልማት ዝነግረኩም ዘለኹ ብብርሃን ስበኽዎ፣ ነቲ ብሕሹኽሹኽ ዝሰማዕኩምዎ ኸዓ ኣብ ናሕሲ ወፂኢኩም ስበኹ ክብል ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ነገሮም። ርእሰ ሊቃነ ጳጳሳት ልዮን ኣስተንትኖኦም ብምቕጻል ኣብ መንጎቲ ብብሕቲ ዝስማዕን ብግህዶ ዝእወጅን ወንጌል ዘሎ ፍልሊ ኣተኲሮም ብምስትንታን ድማ ወንጌል ብተኣማንነት ክእወጅ ዝኽእል ንመጀመርታ ጊዜ ብብሕቲ ምስ እንምኮሮ ጥራይ ከም ምዃኑ ገለጹ። ወንጌል ምስባኽ ብቐዳምነት ነፍስ ወከፍ ፍሉይ ዝኾነ ብሕታዊ ምርኻብ ምስኡ ምክፋል ምዃኑ የዘኻኽረና ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ውፅኢታውነት ክርስትያናዊ ምስክርነት ብቐዳምነት ኣብ ሜላታትን ጥሪትን ዘይኮነስ ኣብ ተግባር መንፈስ ቅዱስ ኣብ ቅንዕና ናይቲ ኣመንቲ ንጸጋ ኣምላኽ ዝህብዎ ምላሽ ከም ዝምርኮስ ገለጹ። ብርታዓየ ናይ ዝኾነ ይኹን ሃዋርያ ካብ ቴክኒክን ናውትን ሓሊፉ ካብ ዕዮ መንፈስ ቅዱስ ካብ ሓቅነት እቲ ንህቦ መልስን እዩ ዝመጽእ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ንትምህርቲ ቅዱስ ቶማስ ዘኣኩናስ ብምዝካር ስብከት ክብሃል እንከሎ ነቲ ዘስተንተናዮ ንኻልኦት ምትሕልላፍ ማለት ከም ምዃኑ ገለጹ። ርእሰ ሊቃነ ጳጳሳት ወሲኾም ነቲ ኣስተንትኖ ናይቶም መንፈሳውያን ሰባት ጥራይ እዩ ዝብል ሓሳብ ብምንጻግ ኣስተንትኖ ንሒደት ቅዱሳን ወይ ፈለስቲ ሰብ ፍሉይ ህይወት ጥራይ እተሓፅረ ፍሉይ ተመክሮ እዩ ኢልና ክንሓስብ የብልናን ብምባል ኣመልከቱ። ኣብ ክንድኡስ ነፍሲ ወከፍ ክርስትያን ንኣምላኽ ንምስማዕ ንሓጐስን ሻቕሎትን ብሕድሪ ናብ ኣምላኽ ንምውፋይን ከምኡ ውን ኣብ ቅድሚኡ ንዘሎ ህይወት ንምግምጋም ኣብ መዓልታዊ ሓላፍነታት ብስቕታ ከስተንትን ተጸዊዑሎ ክብሉ እውን ተላበዉ። ቅዱስ ኣቦና ቀጺሎም ከምዚ ዝኣመሰለ እዋናት ንምእመናን ዝያዳ ኣብ ጽኑዕን ንቑሕን እምነት ንኸዓብዩን ኣብ ኵሉ ኩነታት ብርሃን ወንጌል ከንጸባርቑ ዘኽእሎም እሙናትን ናጻን ደቀ መዛሙርቲ ንክኾኑ ዝሕግዞም ከም ምዃኑ እውን ኣስመሩሉ። ርእሰ ሊቃነ ጳጳሳት ኣስዒቦም ናብቲ ታሪኻዊ ትሕዝቶ ወንጌል ማቴዎስ ምልስ ብምባል እዚ ወንጌል እዚ ነቶም ጽልእን መስጐግትን ዘጋጥሞም ማሕበረ ሰባት ከም ዝዛረቦም ኣዘኻኺሮም። እቶም ቀዳሞት ክርስትያን ሎሚ እውን ኣብ ገሊኡ ክፋላት ዓለም ንዝርከቡ ምእመናን ዘጋጥሞም ዘሎ ብዙሕ ብድሆታት ኣመልኪቶም እውን ኣስተንተኑ። ተስፋ ምቑራጽን ድኻምን ወይ ፍርሒ ንኽዕብልል ዘጋጥም ዘሎ ፈተናታት ዓብዪ እዩ በሉ። ኣስዕብ ኣቢሎም ድማ ሕጂ እውን እቲ ሽዑ ዝነበረ ትምህርትታት ኢየሱስ እሙናት ኮይንና ቃሉ ምስባኽ በዳሂ እዩ። ንጽሊ ብፍቕሪ፣ ንትዕቢት ብትሕትና፣ ንተስፋ ቝርጸት ከዓ ብትዕግሥቲ ምላሽ መሃብ በዳሂ ኮይኑሎ በሉ። በዚ ምኽንያት እዚ ይብሉ ርእሰ ሊቃነ ጳጳሳት ንክርስትያን ምእመናን ምስ ጐይታ ጥቡቕ ርክብ ምምስራትን ኣብ እምነት ሱር ምስዳድን ተልኾኦም ከዕምቑ ኣተባብዕዎም። እዚ ድማ ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብታ ናይ ወንጌል ሓሴት ዘርእስተ ሓዋርያዊት ምዕዳኖም ንዝመሃርዎ ትምህርቲ ኣቃልሑ።
1: ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ዕለት 21 ንሰነ ሰንበት ፍርቂ መዓልቲ ድሕሪ ዝዓረጎ ጸሎት መላእከ እግዚኣብሔር ዓለምለኻዊ መዓልቲ ስደተኛታትን ተመዛበልትን ምዃኑ ከም ዝዘከሩን ነቶም ኣብ ብራዚል ብዘጋጠመ ሓደጋ ማኪና ዝሞቱ ከም ዝጸለዩን ነቶም ኣብ በቅርዓት ቅዱስ ጴጥሮስ ንዝተረኽቡ ኣባላት ጴንጠቆስጣዊት ቤተ ክርስትያን ድማ ሰላምታ ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔር ዕለት 21 ንሰነ ዓለምለኻዊ መዓልቲ ስደተኛታት ምዃኑ ብምዝካር ነቶም ካብ ኣሳዶን ኣድልዎን ዓመፅን ግጭትን ክሃድሙ ተገዱ ሰባትን ምዕቋብ ሓድሽ ተወፋይነት ክህሉ ፀውዒት ኣቕሪቦም መበል 75 ዓመት ዝኽሪ ናይቲ ኣብ 1951 ዓመተ ምሕረት ብዝተኸተመ ውዕል ዝቆመ ዓለም ሓቆፍ መዓልቲ ስደተኛታትን ተመዛበልትን ንምዝካር መሰላት ስደተኛታትን ምሕላውን ነቶም ካብ ሃገሮም ክወፁ ተገዱ ሕጋዊ ዕቁባ ንምሃብ ድሕሪ ካልኣይ ውግእ ዓለም እተመስረተ ኣህጉራዊ ስምምዐ ነባሪ ኣገዳስነት ከም ዘለዎ ኣጉሊሖም እዚ ኣገዳሲ ኣህጉራዊ ሰነድ ንምቓም ዘነቓቕሐ መንፈስ ሎሚ ንሕልና ነቶም ናይ ሃገራት ሓላፍነት ዘለዎም ሰባት ከበርህ ተስፋ እገብር ቢሎም ኣብ ቅድሚ ስቓይ ደቂ ሰብ ዘይምግዳስ ኣማራፂ ከም ዘይኮነ ኣጉሊሖም ካብቶም ዕቁባን ድሕንነትን ዝደልዩ ሰባት ኣገዳስነታት ገዛእ ርእሱ ከርሕቕ ዝኽእል የሎን ሕብረተሰብ ነቶም መስጎግቲ ዘጋጥሞም ሰባት ብሰላምን ብኽብረትን ምእንቲ ክነብሩ ንመጻኢ ብተስፋ ምእንቲ ክጥምቱን ክቕበሎምን ከእንግዶምን እተባብዕ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን ነቶም ካብ ብራዚል ዝመፁ ኣብቲ ጸሎተ መላእከ እግዚኣብሔር ንዝሓበሩ ኣብ ዘቕረቦ ሰላምታ ኣብ ዘቐረባ እዋን ኣብ ሰሜናዊ ምብራቅ ግዝኣት ሰራ ዘጋጠመ ናይ መገዲ ሓደጋ ህይወት ብዙሓት መንእሰያት ከም ዝጠፍአ ብምዝካር ምእንቲ እቶም ቅድሚ ሒደት መዓልትታት ኣብ ግዝኣት ሰራ ብሓደጋ መገዲ ዝሞቱ መንእሰያት ጸሎተይ ከረጋግፅ እደሊ ቢሎም እቲ ዘሕዝን ፍጻመ 7 ኣባላት ሻሂ ኩዕሶ ስኪዐት ዝርከብ ከብዎም ካብ 15 ክሳዕ 22 ዓመት ዝዕድሚኦም ተመሃሮን ምሩቓትን ካብ ሓያሎ ኣብያተ ትምህርቲ ብራዚል ከተማ ዣዋዚሮ ዶ ኖርተ ዝመፁ ምዃኖም እውን ዜና ቫቲካን የዘኻኽር። ቅዱስ ኣቦና ንኣባላት እቲ ንልዕሊ 50 ዓመት ተወከልቲ ካቶሊካዊት ቤተ ክርስትያንን ማሕበረሰብ ጴንጠቆስጠን ብሓበራዊ ምርድዳእን ክርስትያናዊ ሕውነትን ዘጣምረ ኣህጉራዊ ካቶሊክን ጴንጠቆስጠን ጉባኤ ዘተ ሰላምታ ኣቕሪቦም ነቶም ኣብ ስራሕት ቅዱስ ጴጥሮስ ዝተረኽቡ ኣባላት ናይቲ ክልኣዊ ናይ ዘተሸማግለ መምርሒ ጸሎት መምርሒ እምነት እዩ ዝብል ጥንታዊ መትከል ብምዝካር ኣብ መንጎ ጸሎትን እምነትን ዘሎ ምትእስሳር ብሓባር ምስትንታን ብፍላይ ኣብ ዛሎም ዘሎ ዓለም ኣገዳሲ ምዃኑ ገሊፆም እዚ ክልኣዊ ዘተ እዚ ኣብ መንጎ ክርስትያን ኣብ ምስክርነትን ኣገልግሎትን ምትሕብባርን ዘተባብዐ ዝያዳ ምርድዳእ ንምምዕባል ዝዓለመ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብታ ቅዱስ ኣጎስጢኖስ ዝተቐብረላ ቤተ ክርስትያን ኣብ ዝበጽሕሉ እዋን ብዛዕባ ኣሉታዊ ኣረኣእያን ውሽጣዊ ባህርይን ኣመልኪቶም ንምልክታት ናይ ግዜ ምንባብ ዘለዎ ኣገዳስነትን ኣጉሊሖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ቀዳም ዕለት 20 ሰነ ናብ ከተማ ፓቪያ ሰሜናዊ ኢጣልያ ጉዝነታዊ ምብጻሕ ኣካይዶም ናብታ ኣብ ሻምናይ ክፍለ ዘመን ቅዱስ ኣጎስጢኖስ ዝተቐብረላ ቤተ ክርስትያን ደብረ ቅዱስ ጴጥሮስ ዘወርቃዊ ሰማይ እውን በጺሖም። ኣባኡ ድማ ካብ ፓቪያን ካብ መላእ ክፍለ ሃገር ሎምባርድያን ዝመጹ ካቶሊካውያን ምእመናንን ካህናትን ኣባላት ሰቡፉ ህይወትን ተምሃርቲ ዘራክነትን ጳጳሳትን ተራኺቦም። ርእሰ ሊቃነ ጳጳሳት ልዮን ድሕሪ ሓጺር ጸሎትን ቅርስታት ቅዱስ ኣጎስጢኖስ ድሕሪ ምስላምን ነቶም ኣባኡ ተረኽቡ ቃለ ምዕዳን ኣካፈልዎም። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እታ ኣብ ፓቪያ እትርከብ ቤተ ክርስትያን ሓንቲ ካብተን ጥንታዊ ትውፊት ዘለወን እኳ እንተኾነት ንምልክታት ናይ ግዜ ከተንብብ እትኽእል እያ በሉ። ብተመሳሳሊ እውን እቶም ነዝህልው እዋን ብዓይኒ ጥንታዊ እምነት ዝዕዘቡ ሰባት በቲ ዘጋጥሞም ጸገማት ተስፋ ንኸይቈርጹ ዘኽእሎም ዓሚቝ ንባብ ክረኽቡ ይኽእሉ እዮም በሉ። በዚ ምኽንያት እዚ ርእሰ ሊቃነ ጳጳሳት ነቶም ኣባኡ ተረኽቡ ንጐይታናን መድሓኒናን ኢየሱስ ክርስቶስ ክመስልዎ ኣተባብዕዎም። ቅዱስነቶም ወሲኾም ድማ ኣብ ማእከል ጸገምን ዘይምርድዳእን መለኮታዊ ሓልዮት ኣብቶም ከም ኣዕዋፍን ዕምባባን ዝኣመሰሉ ተራ ፍጥረታት ክዓይኸሎ ክርእ ንኽእል ኢና ክብሉ እውን ተላበብዎም። ርእሰ ሊቃነ ጳጳሳት ልዮን ኣብተን ኣብ ከተማ ፓቪያ ዝርከባ ኣብያተ ክርስትያን ዘጋጥም ዘሎ ብዙሕ ህጹጽነትን ግድነታትን ኣፍልጦ ሃብሉ። እንተኾነ ግን ኩሉ ንጥፈታት ናብ ማእከል ማለት ናብ ክርስቶስ ምምላስ ኣድላይ ምዃኑ እውን ኣጕልሑ። ብዘይ እዚ እምኒ መኣዝን እዚ ተግባራትና ፋሕ ዝበለን ከምኡ እውን ኣብ ገዛ ርእስናን ኣብ ጻዕርናን ጥራይ ዘተኰረ ክኸውን ከም ዝኽእል ኣጠንቀቑ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እዚ ንዕዮ ቤተ ክርስትያን ናብ መሰረታዊ መሰረቱ ናይ ምምላስ መስርሕ ንገለ ካብቲ ናይ ዝሓለፈ መዋቕርን ድሕንነትን ምሕዳግ ማለት ክኸውን ክኽእል እዩ እውን በሉ። በዚ ምኽንያት እዚ ድማ ነታ ኣብ ፓቪያ እትርከብ ቤተ ክርስትያን ኣብ ታሪኽ እቲ ዝበለጸ ነገር ኣኽቢራ ኽትርእዮ ኣተባብዕዋ። ከም ስርዓት ኦራቶርዮን ኣብ ዞባ ሎምባርዲ ኣብ ማሕበረሰብ ናይቲ ኸባቢ ኣገዳሲ ግደ ዝጻወቱ ዘለዉ ብቑምስና ዝመሓደር ማእከላት መንእሰያት፣ ኣብ ገለ እዋናት ከኣ ከም ሲኖዳውነት ዝኣመሰሉ ሓደስቲ ሓሳባት ኣብ ግብሪ ምውዓል ይቕጽሉ ከም ዘለዉ እውን ኣመልከቱ። እቲ ኣብነቱ ብኽቡር ብርሃን ዘንጸባርቕ ዘሎ ቅዱስ ኣጎስጢኖስ ኣብ መላእ እዚ መስርሕ እዚ መምርሒ ክኸውን ከም ዝኽእል ድማ ርእሰ ሊቃነ ጳጳሳት ገለጹ። ቅዱስነቶም ወሲኾም እቲ ኣብ ራብዓይ ክፍለ ዘመን ዝነበረ ካብ ሰሜን ኣፍሪቃ ዝመጸ ቅዱስ ልዕሊ ዅሉ ዋጋን ቀዳምነታትን ውሳጣውነትን ክምህረና ከም ዝኽእል እውን ሓሳባቶም ኣካፈሉ። ካብ ውሽጣዊ ህይወትካ ናብ ወጻኢ ኣይትውጻእ ክብሉ ድማ ነቲ ቅዱስ ኣጎስጢኖስ ዝጸሓፎ እቲ ሓቀይና እምነት ዘርእስታ ጽሕፍቲ ጠቒሶም ናብ ውሳጣዊ ነፍስኻ ተመለስ፣ እቲ ሓቂ ኣብ ውሽጣዊ ሰብኣውነት እያ እትነብር በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ መልእኽቲ እዚ ሎሚ እውን እንተኾነ ዓሚቝ ኣገዳስነት ኣለዎ። ኣብዛ ኣድማሳዊ ኣገዳስነት ዘለዎ ዓለም ንገዛ ርእስና ንኸይነጥፍእ ናብ ውሽጥና ክንምለስን ከምኡውን ንህይወትና ዝመርሓ ትርጉም ንምድላይን ንምርካብን ይሕግዘና እዩ ክብሉ ቃለ ምዕዳኖም ዛዘሙ።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቤት ውልዲ ቦታ ቅድስቲ ፍራንሲስ ካቪየር ካፕሪኒ ልዕሊ ዝገበርዎ ዑደት ንቅዱስ ልቢ ዘለዎ ተወፋይነት ብምዝካር ንስደተኛታት ዝገበረቶ ኣገልግሎት ኣብ ናይ ሎም ዓለም ንቤተ ክርስትያን ኣብነት ኮይኑ ይቕፅል ከም ዘሎ የጉልሑ። ርእሰ ሊቃነ ጳጳሳት ልዮን ዕለት 20 ሰነ ኣብ ዓዲ ሓንቲ ካብቶም ውርያት ልኡካን ወንጌል ቤተ ክርስትያን ዝኾነት ቅድስቲ ፍራንሲስ ሓቪየር ካብሪኒ ድሕሪ ዘካይዶ ሓዋርያ ዑደት ዕለት 21 ንሰነ ሰንበት ፍርቅ መዓልቲ ኣብ ቅርዓት ቅዱስ ጴጥሮስ ጸሎት መላእከ እግዚኣብሄር ኣዕሪጎም ምሳብ ቅዑ ኣብ ዘስምዖ ቃል ነዛ ቅድስቲ ደጊሞም ብምዝከር ንህወታን ውርርሻኣን ንሓደ ካብቲ ኣብ ዘመናዊት ዓለም ዘሎ ወሳኒ ብድሆታት ንምፍታሕ ከም ኣብነት የቕርብዋ ፍራንቸስካ ካብሪኒ ንኣትላንቲክ ውቅያኖስ ሰጊራ ኣብ መወዳእታ ከዓ ናብ ቺካጎ ዝወሰዳ ናይ ተልእኮ ወንጌል ህወት ቅድሚ ምጅማራ ኣብ 1850 ዓመተ ምሕረት ኣብ ከተማ ፓቪያ ከም እተወልደትን ኣብ 1946 ዓመተ ምሕረት ቤተ ክርስቲያን ቅድስቲ ቢላ ከም ዝኣወጀታን ናይ መጀመርታ ቅድስቲ ሕቡራት መንግስታት ኣሜሪካ ንምዃን ዝበቕዐት ፀኒሓ ድማ ቤተ ክርስቲያን ቅድስቲ ጠባቅ ስደተኛታት ዝብል መፀውዒ ከም ዝሃበታ ከም ዘዘኻ ኸሩ ዝሓበር ዜና ቫቲካን ኣስዒቡ ርእሰ ሊቃነ ጳጳሳት ልዮን ኣብ ቤተ ክርስቲያን ቅዱስ ኣንቶኒዮ ኣባተ ከምኡ እውን ቅድስቲ ፍራንቸስካ ካፕሪኒ ቅርያት ኣብ ዝርከበሉ ድሕሪ ዝመርሕዎ ስርዓተ ስግደት ቅዱስ ቁርባን ኣብ ዝለገሶ ኣስተንትኖ ንናትየ ቅድስቲ ካፕሪኒ ክብሪ ክህብ እየ ዝመፅእ ኣኩብ ኢሎም ነቶም ኣብ ቤተ ክርስቲያን ተኣኪቦም ዝነበሩ ምእመናንን ኣብቲ ከባቢ ዘለዉ ሰበ ስልጣን በርገሳውያንን ሃይማኖታውያንን ኮላይ ናይ ሰበኻ ሎዲ ጳጳስ ማውሪትዮ ማልቬስቲቲ ሰላምታ ኣቕሪቦም ከም ዘስመሩሉ ይሕብር ቅድስቲ ካብሪኒ ናይ መወዳእታ ዓመታት ህወታ ኣብታ ርእሰ ሊቃነ ጳጳሳት ልዮን መበል 14 እተወለዱላን ዝዓበዩላ ንከተማ ቺካጎ ከም ዝሕለፈቶን ነዚ ምትእስዛር እዚ ብምዝከር ንህዝቢ ሳንታንጀሎ ሎዲጂያኖ ስለቲ ዝገበርሎም ምዉቕ ኣቀባብላ ኣመስጊኖም እታ ኣብቲ ከባቢ እትርከብ ቤተ ክርስትያን ወትሩ ንተካዒ ጴጥሮስ ዘርኣየቶ ዓሚቕ ፍቕሪ ድማ ንኢዶም ቅድስቲ ካብሪኒ መንእሰይ ኣባል ማሕበረሰብ ውፊ ህወት ብህወታ ኣብ ዝነበረትሉ እዋን ብቅዱስ ፍራንቸስኮ ካቪየር ተደሪኻ ኣብ ቻይና ልእኽቲ ወንጌል ኮይና ከተገልግል ትደሊ ከም ዝነበረትን ይኹን እምበር ብዛዕባ ናይ መወዳእታ ልኡካነ ወንጌል ኣሓት ቅዱስ ልቢ ዘኢየሱስ ብዝብል መፀውዕ ማሕበር ዝመስረተት ካብሪኒ ካብ ርእሰ ሊቃነ ጳጳሳት ልዕሊ መበል 13 መምርሒ ምስ ሓተተት እቲ መልሲ ናብ ምብራቕ ዘይኮነ ናብ ምዕራብ ዓለም ወንጌላዊት ኮንኪ ክትከዲ ዝብል መምርሒ ከም ዝሃብዋን ኣብቲ ግዜ እቲ ብሚልዮናት ዝቁፀሩ ኢጣልያውያን ኣብ ወፃኢ ሃገር ብፍላይ ከዓ ኣብ ሕቡራት መንግስታት ኣሜሪካ ዝሓሸ መፃእ ክረኽቡ ተሰዲዶም ከም ዝነበሩ ዝዝከር ኮይኑ ብርእሰ ሊቃነ ጳጳሳት ልዮን መበል 13 በቲ ካልእ ዓብዪ ሓዋርያ ስደተኛታት ዝኾነ ቅዱስ ጆቫኒ ባቲስታ ስካላብሪንን ተተባቢዓ ኣብዚ ምንቅስቃስ ህዝብታት ዘተኮረ ሃዋርያዊ ኣገልግሎት ከም ዝሃበት የዘኻኽር ርእሰ ሊቃነ ጳጳሳት ልዮን መበል 14 ንዚ ወሳኒ እዚ ምልክት ዘመን ዘንበበ ዓሚቕ ኣብነት ምዃና ገሊፆም ካብሪኒ ልኡካነ ወንጌል ባሕጋ ኣብቲ ፈለማ ዝሓሰበቶ ዘይኮነስ ኣብቲ ዝያዳ ዘድሊ ቦታ ክፍፀመ ከም ዘለዎ ተረዲኣ ንትእዛዝ ልዮን መበል 13 ኣኽቢራ ናብቲ ህሉ ኩነታት ኣቃልቦ ኣብ ምቕያር ስደት ካብቲ ኣብ ግዜ ካብሪኒ ዝነበረ ኣዝዩ እተሓላለኸ ማሕበራዊ ክስተት እኳ እንተኾነ ስደት ሓደ ካብቲ ንሕብረተሰብን ቤተ ክርስትያንን ዘጋጥም ዘሎ ኣዝዩ ህፁፅ ክውንነት ምዃኑ ቅዱስ ኣቦና ብምዝኽኻር እናቴ ፍራንቸስካ ሎሚ ብህወት እንተትነብር ነይራ ወንጌላዊ ልኡክነት መንፈሳ እንታይ ምበለና ልቢ ክርስቶስ ንልባ እንታይ ምበለ ዝብል ሕቶ ኣቕሪቦም ኣስዕበ ኣቢሎም ድማ ነቲ መልሲ ኣብቲ ንኩሉ መዳት ህወት ካብሪኒ ዘነቃቕሓ መንፈሳዊ ምንጭ ማለት ኣብ ቅዱስ ልቢ እተገልፀ ፍቅሪ ክርስቶስ ዝርከብ ምዃኑ ኣብሪሆም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣፍቀረነ ብዝብል ኣርእስቲ ዝለገስዎ ናይ መወዳእታ ዓውዲ መልእኽቶም ነቲ ኣብ ልቢ ኢየሱስ እተገልፀ ሰብኣውን መለኮታውን ፍቅሪ ዝተወፈየ ምንባርኡን ብምዝኽኻር እዚ ተወፋይነት እዚ ነቲ ፍሉይ ናይ ተልእኮ ወንጌል ንጥፈታት ካብሪኒ ዝመርሖ ምዃኑ ቅዱስ ኣቦና ኣስተብሂሎም እቲ ማዕልያ ዘይብሉ ጉዕዞኣ ኣብያተ ትምህርቲ ኣብያተ ሕክምና መእለይ ዘኽተማትን ትካላት ግብረ ሰናይን ማሕበራዊ ዕዮ ጥራይ ዘይኮነስ ምስ ፍቅሪ ክርስቶስ ዓሚቕ ርክብ ከም ዘለዋ ዘርኢ መግለፂ እውን ምንባሩ የስተብህሉ እቲ ርእሰ ሊቃነ ጳጳሳት ኣነ ኣፍቀርኩከ ብዝብል ኣርእስቲ ዝለገሶ ሃርያ ምዕዳን ንምስክርነት ካብሪኒ ኣብ ጎድን ምስክርነት ቅዱስ ጆቫኒ ባቲስታ ስካላብሪኒ ንፍቅሪ ልቢ ኢየሱስ ዝኾነ ይኹን ዕዮ ዝኾነ ይኹን መሬት ዝኾነ ይኹን ቁስሊ ርሑቅ ኣይኮነን ዝበለቶ ቃል ብምዝካር ርእሰ ሊቃነ ጳጳሳት ኣብ ጥቓ ኮዶይኖ ካብ ዝርከበ ቀዳማይ ቤት ማሕበር ደናግል ቅዱስ ልቢ ዘኢየሱስ ዝመፀ ናይ ቅዱስቲ ካብሪኒ ቅሪት ልቢ في تتراخيبهم اتنصا زي تقبلت منفصاو وهبات ابزي ما حبرعو مكففالن حدش عينت دخلنات نزمال او موائل ازيو اقداس مخانو اسميرهم ني اقلقلوت سدتينات التوافة وهبات تلقو وانجلن لعلي زيادة اقداس نتزلوو انتاي اللوز بالحطة اون كم زقرو بوزينا فاتيكان يوم ملاخت رسالي كان باباسات ابتناي حدا معل تحوري عدتهم لمن اسيات اون ابزم حلالو فوما الاختي نغدستي كابرينين منفصاو النتان داقماي كراخبو فلويت او عيت بمقراب اتم تاريخ داقماي زراخبو بتا تسولتن قبرن بزاد النقمة قدي زاد امرت كوالي بيتا كريستيان كمارخو كم زخ لوز اللو مرقزينا نتاكا فيلم كابريني اب تسولت سر سديدا اب فقر كريستوس لزد حالت زاد النقناي اقل قلوتن صناعتن كالت اما عبالت هيواتا بتز مسرطة محبر دناقل لأبيلا بتز برت عن نخلو خقبر اقل اياز بالمنفس مرح قدوس باولوس زن تبارق مخانو بأت نوعات كم زقالت سوزينا فاتيكان يحبر رسالي كان باباسات نبتي ابت كبابي نب اتركب بيتا كريستيان لودي بمقناح نتي اتا ازياوريتن قدستن ابالا زخونت قدستي كابرين زن تبارق توسناي تقبار مالت فقري نخرستوس كن آت وانجلاونات ندخاتا تلقسن نوانجل تأمانناتن كتن تبارق زلو ومتصفى بمقلات نمسكرنات كابرين مستي بيتا كريستيان نسينو داونات زلو توفاينات تحايزم كاتوليكاويان كابتي اب محبر سبا كريستيان زلو التفل عليه وهبتاتن اقل قلوتاتن تتك امام بحادنات كمالالسو التبابي عام اتي ابشحن شمانتو ميتن سمانين عمت محرات بكابرين التمسرات حج دماء اب مل عالم نتوف زخون محبر الدناقل وكان وانجل قدس البزاي يسوس بمذكار بمالتا بيتا كريستيان نمانقست املاخ اب مقل قال كم ابنت قيرا خطري اوتماحسينهم دحري العلمي تعمت عرفت قدس كابريني مال اغطى ابزاقنا بسدتن مترطارن سبعو السقعين زملاء عالم بيتا كريستيان اتهبو ملاش كابتين الساز قبرتو مالت بتناي لبخر سزق اير فقر كجمر كم زلوز الزخاخر ايو انكبلو زلقسو استنتو كم زازا مزينا فاتيكان افليتو
0: رسالي كان باباسات ليون مبل عصر تربعته ابتي اب كتما بافيا زغبر ووغو سنتاو مبصح زيغاتات نمحبراوي ربحا حلافنت كسكمو تمحصنوم نتا كتما دما كم هيابن عيون غيروم غلصوا رسالي كان باباسات ليون مبل عصر تربعته زحلف قدام علت عسرا سنن اب كتما بافيا اب زغبر ووغو سنتاو مبصح نسبيلاويان سبا سلطانن هايمانوتاويان مراحتن مؤمنانن ابحاده كابتق اند ادبابيات تا كتما تاكيبوم نزصنحوم بزعبا صباقه كتما بافيا مدرا كافلوم تا كتما هيابن عيونيا بمبال دما حاولت تاتا ابيات تمهرتا منابر تطبباتا هوسبيتالاتان كمون ماكلات قمسناتاتن نسبعو كبري تمهرتي باهلن حادنتن زلوا حبراو قراصنت كم زنصبارق غلصو رسالي كان باباسات ليوناس عبام عمي اقترقوم ناي تاختما تبلقال اقلحو نتي ناي لاتين سروقال تيفيتاس زبلقال بمذكار نسقاوي بوتات رايزي كونس نسبعوي محبرة سبوون زملكتيو كبلو اسمرولو زيقاتات نولك او ربحاتات ابكندزو سعبو نحبراو ربحا بحبار كعايو خلو حبرتا سب كم زعنببوون غلصو رسالي كان باباسات وسيخوم زيقاتات كلو جيزي زيقاتاتيوم بمبال هزباوي هيوات اب محبراوي ناي حلفنت سمعيت كم زمركوس اقلحو بزعبا زمناوي بدهوتات بمستنتان كا بزعباتي انتاي قدسن زبل سيفيلاوي مفللاين اتنققو زدما نمحبراو كرتسي اب حدقاز اتو مخوانو امل كتولوم اب كندوس اب هزباوي هيوات كم بحدش تساتفوخ قبرن هزباوي بوتاتات كم مراخبن نايزت بوتاتات كعمببن زخيل بحالي اقل قلوت كهلو تساوعي تقريبهم رسالي كان باباسات اسعيبهم لنفس وكف نباري ازاخ تما ندحن النت تمحبر سب بحتاوي مبتعاخ قبرو كم زلو ومون تساوعي تقربو لومي لنفس وكفكم بزعباخ تمانا اقدس يايلكم اوش

0: ንውልቀ ሰባት ምሉእ ብምሉእ ምዕባለ ከተባብዕን ንደቂ ሰብ ማእከል ስነ ፍልጠታውን ኣእምሮኣውን ምዕባለ ገይሩ ከቐምጦም ኣለዎ ክብሉ እውን ኣተሓሳሰቡ። ኩሉ ዓውዲ ፍልጠት ምስ ሓደ ዓይነት ክንክን ዝሰማማዕ ምዃኑ ድማ ገለጹ። መድሓኒት ንኣካላት ወዲ ሰብ፣ ሕጊ ንማሕበራዊ ኣካል፣ ፍልስፍና ድማ ንኣተሓሳስባ ወዲ ሰብ እዩ ዝከናኸን በሉ። ኣስዕብ ኣቢሎም እውን ንፍልጠት ምስ ዓብ ኣብ መወዳእትኡ ንደቂ ሰብ ብዛዕባ ሓቅን ፍትሕን ናብ ዓሚቕ ሕቶታት እዩ ዝመርሖም። እዚ መዳይ ዝይብሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ መንፈሳዊ ጉዕዝኡ ንዅሎም እቶም ምርዳእ ዝደልዩ ኣርኣያ ዝኾነ ቅዱስ ኣጐስጢኖስ ጠቒሶም ኣስተንተኑ። እዚ ጳጳስ ናይ ሂፖ ነቶም ዘጽንዑን ዝምህሩን ትርጉም ዝደልዩን ዘነቓቕሕ ጥዑይ ህርፋን ከም ዘንጸባርቕ እውን ገለጹ። ሕይወቱ ነቲ ኣብ መንጎ እምነትን ርትዓውነትን ዘሎ ነባሪ ዝርርብ ዝምስክር እዩ። እዚ ድማ ቅዱስነቶም ከም ዝገለጽዎ ዘይነጻጸል እዩ። ሓደ ሰብ ብዘይ ሓሳብን ምርምርን ክኣምን ኣይክእልን እዩ። እቲ ዝለዓለ ርትዓዊ ሕቶታት ከኣ ብዘይ እምነት ክበርህ ኣይክእልን እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ናብታ ኣብቲ ኸባቢ እትርከብ ቤተ ክርስቲያን ምልስ ብምባል ንዅሎም ደቂ ሰባት እተሓቁፍን ነቶም ዝያዳ እተሸገሩ እተገልግልን እትቕበልን ቤት ከም ዝኾነት ገሊጾም። ኣብታ ኸተማ ፓቪያ እትርከብ ቤተ ክርስቲያን ልዕሊ ዅሉ እቶን እምነትን መንበሪ ግብሪ ሰናይን ክትከውን ተጸዊዓ ከም ዘላ ኣመልከቱሎም። ብፍላይ ከኣ ንድኻታትን ንኣረጋውያንን እተገልግለሉ ንሰባትን እተገልግል ክትከውን ኣለዋ ክብሉ ተላበዉ። ርእሰ ሊቃነ ጳጳሳት ቀጺሎም እቶም ንድሕንነት ማሕበረሰብ ኣበርክቶ ዝገብሩ ብዙሓት ወለንተይናታት ኣመስገንዎም። ኣገልግሎቶም ከም ምልክት ናይታ ብስጋዊ ጥሪት ዘይኮነስ ብውርዝውና እውን ሃብታም ዝኾነት ከተማ ምዃኑ ብሞሳ ገለጽዎም። ርእሰ ሊቃነ ጳጳሳት ልዮን መደርኦም ኣብ ምዝዛም ነቲ ኣብ ስቢላዊ ኣርማ ከተማ ፓቪያ ተሳእለ መስቀል ዘኪሮም ኣስተንተኑ። እዚ ድማ ካብ ምልክት ንላዕሊ ከም ዝኾነ ገለጹ። ታሪኽ እታ ኸተማ ኣብ ኣድማሳዊ ዋጋ ክርስትያናዊ ፍቕሪ ተመስረተ ምዃኑ ከም ዘዘኻኽር እውን ገለጹ። እዚ ታሪኽ እዚ ኣብ መንጎ ዜጋታትን ማሕበራትን ህዝባዊ ትካላትን ቤተ ክርስቲያንን ተኸታታሊ ወለዶታትን ብምትሕብባር ይጸሓፍ ከም ዘሎ ብምምልካት ድማ ቃለ ምዕዳኖም ደምደሙ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።